ካፊያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ ያለና አቶሎ ምንም ህፃን ብሆን ሚስጥሩ ባይገባኝ አባቴን ባውጥቶ አልቀሰው መከረኝ እንዲህ ሲል መከረኝ

እያለ ሲመስል እየተማረረ ውሻዬን አቅፌ ጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ።